ቃሉ ማይ ስዊታት ሲለኝ ከረመና ዝርግፋ አርጎኝ ደንዳሮጌ ቆና እናና እለም ያገሬ ልትቼ የሰው አገር ሳድን